0: ይባላል። እንግዲህ አስተራ አይነ ፎር ሞሊማ ዲሰንስ ያለ በተሰ ሰይሮ ተገለቀ።
1: Line Air 411 Lima, good evening, identify descend flight level 140.
0: Descend flight level 140, Line Air 411 Lima.